0: Et voilà. Et devenu un hérisson tout mignon.
1: አባቱንም እና ነበረ ልጅ ተፈጠረ ወደ ዘሮ ማንጃረ አርክሳይ ተፈረ ሀምጫው ደሞ ቀረ ሀማሐብድ መረረ ደይቁ ሀምበርበረ ደይ ደሐዛረ ደያህ ያቁረ አና በዓል ገርገረ ሐቹ ደያዝ መረ አርከረስ ገብረ በዓል ጉልጉላለ ሐዋድ ብርሃነ ንወለም ባህሊ ንወለም ብልደ ቀሪ አነ ሕወራሪ በዓል መንጽፍ አይደሪ ደዓቀብ ሰዳሪ ቁልቁልታ አንዳሪ አርሳናይ ትማሪ አርክሳይ ነጋሲ መልክሰብ ከያሲ ብከራ ሓራሲ ቡዱላ ካልሳሲ ብጥይት መጉረሲ ብሽቶ ካስካሲ ብቡኛ መኩረፊ ብቃትሮ ሓራሲ ብሎት ገዝጋሲ ሃማናብስተናኻሲ እምብተኛ ተስፍየ ህልከኛ ተስፍየ ተስፍየ ድዘርኡ ዓርክ መሓር ገብሩ ሓፋፍ ድዓረሩ ንፉሕ ድማ ኣገሩ ሓርክ ወድ መሓወልዱ ደይፈርሕ ሓውዱ ደይድሓዝእዱ ሳዓር ድሃደዙ ቐጣዕ ድወንበዱ ሓላቕ ድሓንገዱ ገዳየ በዓዱ ብሓጭር ምንሽድናገዱ ብዘንቸተ ኮሬት ልቐደዱ ኣያብሮ ሓፍቱ ንበሎም ድፈቱ እሙን መሓዝቱ ኩሕላያ እንቱ ሻንቅላ ጥይቱ ድሕትሕትሕ ድሓሙቱ ገፊሕ ድደርቱ ኳርቻ ድዕርዱ ፈራሕ ደይፈቱ ረክመትመቱ ዓርክ ወድ ብርሃ ማርሴ ኣያ ፋርስ ምናሴ ገዳይ ቡኑእሴ ጭሕምተያ ወፀይ መከሴ ምላጨይ ሰካሕሬሴ መለገዳ ዓዲ ዓርብሴ ውሉድ ኣባይ ንጉሴ ዓርክ ሻይ ክረሴ ዓርክ መሓር ሓንሴ ኣበልኮ ብስላሴ መሓርኮ መንተነብሴ ፈረላ ትመርሴ ርድላ ፈሰሴ ድሞታ ውፅሕ ነብሴ ሃራገረ ተረእሰ ዓርክ ብራ ከረሴ ውሉድ ስብሓት ንጉሴ ዓርኮ ደንበር ከረሴ ኣለሁን ዓልልሴ ወዲዞም ዓበይቲ ኣናፈላይ ብልዕቲ በዓል ከረን ጸልምቲ ድዘላዩ ቁድዲ ዓለቕቲ ድፈታዩ ሰንተሰማል ሰንቲ ዳድሓዶሮ ዓዲ ዳድኮዶ መንገዲ ምስ መሓዛ ውዲ በዓል መላት ዘውዲ በዓል ፅኑዕ ሃይዲ ምስ ሓረሳይ ዕርፊ ምስፀሓፈ ጎቢ ሃማናብስ ገደ ትጓዕዳዲ ሃመረፊዕ ንጉስ ተናጓዲ ብምንሽር ገዳይ ብዓበዲ ገና ኣንተርሶዲ ገና ከይቐትል ገና ከይፈርሕ ጃግና ምስ ቐታሊ ጋማ ምስ ሓረሰይ ቃዲማ ውሉድ ተስፋይ ዕንዳ ሃርሞት ነጉዳ ገልገል ሃንሞት ነጉዳ ጋልሞት ትብርዕዳ ኣነሶም ታርጌዳ ድሕምርቶም ዘውቃጓዳ በዓል ቀልሻ በዓል ንጉዳ ብሞይዘር ገዳይ ብዓብዳ ኣነ ሓው ክረሶ በዓል መተረእሶ ብጥይት ኣግርሶ ብሽቶልካ ትክሶ ብከራሕ ረሶ ብዱላ ካርስሶ ወዲ ንጉሶ ተስፎ መለገዳይ ብወጨፎ በዓል ስንቅ ብርኮታ በዓል ማይ ኣፍሌታ ሳይነኩኔካ ችንኮማቻካ የነብረ ጫንቃ የጋም ጨፈቃ ህልከኛ ተስፍየ ፅጋሜና ተስፍየ ተስፍየ እሳቶላንቃ ይዘርኡ ተስፋ ልጅ ወለድ በቃ ኣፈምርሉ ብጠረቃ እንደ ትፍትም እንደታቶታ ቱታ ገበር ሕንቡትታ ንሱማይ ፍርንጎማይ ጌታ መለገደለ ጨነቃ ቦታ ሕነ ዓርሕ ሕነ ሓለይታ ኣምባላይ ፈሩ ጨራይ ጎሳሳ ሃምሳ በቅኝ ሃምሳ በጉራ ኣየመለስ ምንትርታ ጎራ በዓሰ በበራ ዝወፅ በረራ